እዚ ድምፂ ሓርነት እዩ ድምፂ ሓርነት ብሓልዮት ኤርትራዊ ዴሞክራሲያዊ ማሕበር ናይ ሰልፊ ዴሞክራሲ ህዝቢ ኤርትራ ካብ ከተማ ካስል ዝመሓላለፍ መደብ ፈነወረድ እዩ እዚ መደብ እዚ ወትሪ ሓሙስ ካብ ሰዓት 5 ክሳብ ሰዓት 6 ናይ ምሸት ኣብ ዘሎ ግዜ ብኣንቴና ኣብ 105.8 ሜጋሃርዝ ብካብል ድማ ኣብ 97.8 ሜጋሃርዝ ዝፍኖ ኮይኑ ዓርቢ ንግሆ እውን ካብ ሰዓት 9 ክሳብ ሰዓት 10 ኣብ ዘሎ ግዜ ይድገም ብኢንተርነት ንእትከታተሉ ድማ ፍራስ ራድዮ ካስል ኢልኩም ምስተኣት ኣብ ሙሉእ ዓለም ዘለኹም ብቐጥታ ክሰምዑና ከም እትኽእሉ ንሕብር።

ዝኸበርክንን ዝኸበርኩምን ሰማዕትና ከመይ ይቀኒኦም ክሳብ መወዳእታ መደብና ምሳና ክፀንሑ እናዓደምና ሎሚ ሓሙስ 21 ግንቦት 2026 ቀሪብናልኩም ዘለና መደባት ብቐዳምነት እዋናዊ ሰሙናዊ ዜናታት ክህልውና እዮም። ቀፂሉ መበል 35 ዓመት ዝኽሪ ነፃነት ኣብ ቃልስን ሓርነት ዝብል ርእሲ ዓንቀፅ ክፍሊ ዜና ሰልፊ ዲሞክራሲ ህዝቢ ኤርትራ ክንብበልኩም ኢና። ቀፂሉ ሓድነት ህዝብን ልኡላውነት ሃገርን ዘውሕስ ርክብ ዝብል ናይ ክፍሊ ዜና ሰልፊ ዲሞክራሲ ህዝቢ ኤርትራ ሓተታ ክህልወና እዩ። ኣብ መንጎን ምሩፃት ሙዚቃታት ኣለውና። ብሩኽ ምሸት፣ ሰናይ ምክትታል።

ዝኸበርክንን ዝኸበርኩምን ሰማዕትና ካብ ዝቐፂልና ንሎማ ሓሙስ 21 ግንቦት 2026 ቀሪብናልኩም ዘለና ዜናታት እዚ ዝስዕብ ክኸውን እዩ። ሕብረት ኣፍሪቃን ውድብ ሕቡራት ሃገራትን ስኽፍትኦም ገሊፆም። መራሕቲ ሕብረት ኣፍሪቃን ውድብ ሕቡራት ሃገራትን ላዕለዎት ሰብ መዚ ፌደራላዊ መንግስቲ ኢትዮጵያን ክልል ትግራይ ስምምዕ ፕሪቶርያ ዝትግበረሉ መስርሕ ንኽኽተሉ ኣጥቢቖም መፀዋዕቲ ኣቕሪቦም። ኮሚሽነር ኮሚሽን ሕብረት ኣፍሪቃ ማሕሙድ ዓሊ የሱፍን ዋና ጸሓፊ ውድብ ሕቡራት ሃገራት ኣንቶኒዮ ጉተረዝን ነዚ ዝገለጹ ብ15 ግንቦት 2026 ኣብ ዘውፅእዎ ናይ ሓባር መግለጺ እዮም። እቶም መራሕቲ ነዚ ኣብ ጉዳይ ኢትዮጵያን ትግራይን ዝፍጠር ዘሎ ወጥሪ ከም ዘሻቕሎም ዝገለጹሉ መግለጺ ዘውፅኡ ኣብ መዛዘሚ ናይቲ ኣብ ኣዲስ ኣበባ ዝተኻየደ 10ይ ዓመታዊ ርክብ ኣፍሪቃን ውድብ ሕቡራት ሃገራትን ክዛዝሙ እንከለዉ እዩ። እቶም መራሕቲ ኣብቲ ናይ ሓባር መግለጺኦም ኣብ ግብሪ ምውዓል ስምምዕ ፕሪቶርያ ኣብ ርግኣት ዞባ ቕርኒ ኣፍሪቃ እውን ግደ ኸም ዘለዎ ጠቒሶም ናይቲ ስምምዕ ፈረምቲ ኣካላት ዝኾኑ ጸገም ከጋጥም እንከሎ ንምፍትሑ ህዱእን ሓላፍነታውን ኣገባብ ክጥቀሙ ጸዊዖም። ምስዚ ብምትሕሓዝ ከኣ ዞባዊ ጸገማት ኣብ ምፍታሕ ሕብረት ኣፍሪቃን ውድብ ሕቡራት ሃገራትን ካብኣቶም ትጽቢት ዝግበረሉ ኩሉ ከተግብሩ ቕርባት ምህላው ኣመልኪቶም። እቲ ናይ ሓባር መግለጺ ኸም ዘመልክቶ እቲ ብ2022 ዝተኸተመን ተኽሲ ጠጠው ምባል ዘኽኣለን ስምምዕ ፕሪቶርያ ኣብዚ ዝሓለፈ 2 ዓመታት ግና እናተዳኸመ መጺኡ ኣብዚ እዋን እዚ ኣብ ዝለዓለ ወጥሪ ኸም ዝወደቐ ጠቒሱ። ኣብዚ እዋን እዚ ክልል ትግራይ ንፌደራላዊ መንግስቲ ኢትዮጵያ ዝተማዛበሉ ወገናት ናብ መረበቶም ክምለሱ ብዘይ ምትግባሩ ክኸሶን ከሎ ፌደራል መንግስቲ ብወገኑ ንመራሕቲ ክልል ትግራይ ምስ ናይ ኤርትራን ሱዳንን ናይ ወፃእ ሓይልታት ዘይሕጋዊ ዝምድና ብምፍጣር ንኢትዮጵያ ይዘርጉለዉ ኢሉ ከም ዝኸሶም እቲ መግለጺ ስፊሩ። ኣብዚ ቀረባ ግዜ ፕሬዚደንት ኮይኑ ግዜያዊ ምምሕዳር ትግራይ ክመርሕ ዝተመዘዘ ጀነራል ታደሰ ወረደ ካብ መዝነቱ ምውራዱን ብመሰረት ናይ ቅድሚ ምውግእ ዝተኻየደ ክልላዊ ምርጫ ናብ መዝነት ዝመጸ ዶክተር ደብረጽዮን ገብረ ሚካኤል ነቲ ኣብ ትግራይ ዝጸንሐ ቕልውላው ዝያዳ ከም ዘዕረጎን ድማ እቲ መግለጺ ስሚሩሉ።

ደንጎላን ሓልፋን ዝተባህሉ ሱዳንን ግብፅን ዘራኽቡ ናይ ንግዲ መስመራት ከም ዝዓፀው እውን እቲ ዜና ሓቢሩ ሓደ ኣብቲ ናይ ተቃውሞ ሰልፊ ዝተሳተፈ ናይቲ ከባቢ ነባሪ ንሱዳን ትሪቡን ከም ዝሓበሮ ኣብቲ ንሱዳንን ግብፅን ብመሬታ ዘራኽብ ንግዳዊ መስመር ዝተኻየደ ተቃውሞ ብዙሓት መንእሰያት ከም ዝተሳተፉ ጠቒሱ እዚ ብ17 ግንቦት 226 ዝተረአየ ናይ ተቃውሞ ሰላማዊ ሰልፊ መቐፀልታ ናይቲ ኣብ ዝሓለፈ ወርሒ መያዝያ ኣጋጢሙ ዝነበረ ተመሳሳሊ ተበግሶ ምዃኑን ዕላምኡ ኸዓ ላዕለዎት ሓለፍቲ ናይቲ ምምሕዳር ሓይሊ ኤሌትሪክ ንኸቋርፁ ተፅዕኖ ንምሕዳር ምዃኑን ድማ እቲ ዜና ሓቢሩ እቲ ናይ ተቃውሞ ሰልፊ ሰላማዊ ዝነበረ ኮይኑ ናይ ህዝቢ መጓዓዚ ኣውቶቡሳትን ናይ ግሊ ተሽከርከርትን ካብን ናብን ሱዳንን ግብፅን ክንቀሳቐሳ ክፈቅድ እንከሎ ዓበይቲ ናይ መንግስቲ ንግዳዊ ንብረት ዝፀዓና ዓበይቲ መኻይን ግና ምኽልካሉ ተሓቢሩ እቶም ተሳተፍቲ ሓለፍቲ ነቲ መስመር ብሓይሊ ንምኽፋት ከይፍትኑ ኣጠንቂቖም እቲ ብቐጻሊ ኸጋጥም ጸንሐ ዘይርትዓዊ ምቁራጽ ሓይሊ ኤሌትሪክ ከይቅጽል ከኣ ኣተሓሳሲቦም እቲ ዜና ሱዳን ብፍላይ ኣብቲ ኣብ ግዜ ሓጋይ ምቖቱ ክሳብ 44 ዲግሪ ሰንቲግሬድ ዝበጽሕ ማእከላይን ምብራቓውን ከባብታት ተደጋጋሚ ምቁራጽ ሓይሊ ኤሌትሪክ የጋጥም ከም ዘሎ ሓቢሩ ግብፂ ኣብ ዝተወሰኑ ሰሜናዊ ሱዳን ሓይሊ ኤሌትሪክ ተቕርብ ክትከውን እንከላ እቲ ከባቢ ካብቲ ካልእ ክፋላት ሱዳን ዝሓሸ ዕድል ከም ዘለዎ ኣብቲ ዜና ተጠቒሱ ክቡራት ሰማዕትና ዝጸንሑና ዜናታት ኣብዚ ዛዚምና ኣብ ቀጻሊ መደብና ነሰጋግረኩም።

ክቡራትን ክቡራንን ሰማዕትና መበል 35 ዓመት ናፅነት እውን ኣብ ቃልስን ሓርነት ብዝብል ኣርእስቲ ንሎሚ ዝተዳለወ ርእሰ ዓንቀጽ እንሆ ዘቕርበልኩም ኣስገደት ምሕረት ኣብ እየ 24 ግንቦት ቅድሚ 35 ዓመታት መግዛእቲ ተሳዒሩ ኤርትራ ደቃ ብሓባር ብዝኸፈልዎ ክቡር መስዋዕቲ መሬታዊ ማያውን ኣየራውን ግዝኣታ ነፃ ዝወፀላ ታሪኻዊት ዕለት ስለ ዝኾነት ሰልፊ ዲሞክራሲ ኤርትራ ንኩሎም ኤርትራውያንን ፈተውቲ ኤርትራን ዮሃና ትብል መሰረታዊ ዕላማ ቃልሲ ህዝቢ ኤርትራ መግዛእቲ ልጊስካ ጨቋንን ተጨቋንን ዘይብላ ሰላምን ርግዓትን ብልፅግናን ዝሰፈና ብዲሞክራስያዊ ስርዓት እትመሓደር ሕገ መንግስታዊት ሃገር ምውሓስ እዩ ነይሩ ድሕሪ ናፅነት ህዝብና ነቲ ሓቢርካ ሃገር ንምህናፅ ተቐሪብሉ ዝነበረ ምዕራፍ ቃልሲ ከም ውህብ ወሲድዎ ስለ ዝነበረ ከምዝዕወት ኣይተጠራጠረን ምክንያቱ እቲ ኣብ ስልጣን ዝተወጥሐ ጉጅለ ዘይትግበር መብፃዕታት የስምዕን ይፅሕፍን ስለ ዝነበረ ኣብ ተመክሮ ቃልሲ ህዝቢ ኤርትራ ኩሉ እቲ ዝተኸፍለ ክቡር ዋጋን ዘጋጠመ ዕንወትን ህልቂትን ምእንቲ ሰንሰለታዊ መግዛእቲ ሓንሳብን ሓዋሩን ምውጋድ እዩ ነይሩ ህዝቢ ኤርትራ በቲ ዝነበሮ ፍቕሪ ሃገርን ቅርብነት ንቃልስን ኤርትራ ድሕሪ ናፅነት ኣብ ሓፂር ግዜ ኣብ ዝለዓለ ደረጃ ዕብየት ከም እትበፅሕ ርግፀኛ ነይሩ እንተኾነ ብሰንኪቲ ኢሳያስ ዝመርሖ ጠላም ጉጅለ ባህጊ ህዝብና ሎም እውን ኣብ ትፅቢትን ቃልስን እዩ ዘሎ እቲ ጥልመት ብዘኸተሎ በደል ዘማረሩ ገለ ወገናት ኣብ ኣድላይነት ነፃነት ልዕላውነትን ግዝኣታዊ ሓድነት ኤርትራን ሰጋእ መጋእ ክብሉ ይረኣዩ እዮም እንተኾነ እቲ ናይ ኩሉ ከነዕውቶ ንቃለሰሉ ዘለና ባህግታት መሰረት ናፅነትን ልዕላውነትን ኤርትራ እዩ ሞ ወትሩ ህያው ኮይኑ ካብ መዕቃቡ ካልእ ምርጫ ከምዘይብልና ንገንዘብ እቲ ንህዝብና ዝድህኾ ዘሎ ወፅዓ ከዓ ምምሕዳር ህግድፍ ዝፈጠሮ እምበር ብሰንኪ ናይ ኤርትራ ናፃ ሃገር ምዃን ዝሰዓበ ዘይምዃኑ ብምርዳእ ንኽቱር ጭቆና ህግድፍ ተቃሊስና ንምውጋዱ ብሓባር ቃልስና ከም ምቕፃል ካልእ መተካእታ ከምዘይብልና ኣብዚ ታሪኻውን ተሃዋስን ኣጋጣሚ ከነረጋግፅ ይግባአና ቃልሲ ንምህናፅ ሃገረ መንግስትን ምዕቃብ ሓድነትን ካብቲ ኣብ ብረታዊ ቃልሲ ዝተኸፍለ ዘተሓተ ዋጋ ዝሓትት ክኸውን እዩ ዝብል ትፅቢት ህዝብና ነይሩ ካብቲ ነዚ ትፅቢት ዝሕደረሉ ምክንያታት እቲ ቃልሲ ኣንጻር ባዕዳዊ ሓይሊ ዘይምዃኑን ከም ውፅኢት ናይቲ ቃልሲ ድሕሪ ነፃነት ኩሎም ኤርትራውያን ማዕረ ተጠቀምቲ ክኾኑ እዮም ዝብል እምነት ከም ዝነበሮ ምጥቃስ ይከኣል ኣብ ቃልሲ ምህናፅ ሃገር ዓቕሚ እንተዘይጎዲሉና ንመሰል ኤርትራውያን ኣዋሲኑ ስልጣኑ ቅድሚት ዝሰርዕ ስሱዕ ምምሕዳር ክህሉ እዩ ዝብል ግምት ናይ ውሕዳት እዩ ነይሩ ኣብ ፖለቲካ ኤርትራ ንኩሉ ብሒቱ ኤርትራ ናተይ ጠራሕያ ዝብል ጉጅለ ክህሉ ትፅቢት ኤርትራውያን ኣይነበረን ምዝ ግና ሰማዒ ይረኸቡን እምበር ካብ ቅድም ነቲ ብግብሪ ዝተረኣየን ዝረአ ዘሎን ኩነታት ከየጋጥም ስጋኣት ዝሓደሮም ብዓን ተቦ ንምግትኡ ዝፀውዑን ዝተቃለሱን ፖለቲካዊ ውድባት ነይሮም እዮም ድሕሪ ናፅነት ወርሒ ኣብ ዘይመልእ ግዜ ሓቀኛ ፀረ ህዝቢ ባህርያቱ ሓቢኡ ዝፀንሐ ድሓር ግና ብጋህዲ ሕድሪ ሰማእታት ዝጠለመን ሕማቅ ክፈዲ ዝተዓጥቀን ጉጅለ ኢሳያስ ካብ ትፅቢት ህዝብና ወፃኢ ተጋሂዱ ኖ ከዓ እቲ ብህዱእ ኩነታት ክካየድን ብውፅኢቱ ኩሎም ኤርትራውያን ብማዕረ ዝጥቀምሉን ክኸውን ትፅቢት ዝተገብረሉ ቃልሲ ምትካል ቅዋማውን ዲሞክራስያውን ስርዓት ንማይ ዝበልናዮስ ንበረድ ኮነ ከም ዝበሃል ኮይኑ እቲ እምበርከ እቲ ካልኣይ ምዕራፍ ቃልሲ ከምቲ ናይ ናፅነት ኣብ 30 ዓመት ከኸውዳ ድዩ ኣይፋሉን ዝተባህለ እንሆ 35 ዓመቱ መሊኡ ዝተኸፍለ ዋጋ ከምዝንከሎ እውን
ኣብ ኩሉ እቲ ድሕርና ጽነ ዝተረአየ ግና ከዓ ከምኡ ከጋጥም ዘይነበሮ ውግኣት ካብቲ ናይ 30 ዓመታት ቀዳማይ ምዕራፍ ቃልስና ዝተኸፍለ ዋጋ ዝበዝሐን ዝመረረን ኮነ። ከም መቐፀልታ ናይቲ ኣብ ተመክሮና ዝተረአየ ብሓባር ክቃለስ ዝኽእል ሰፊሕ ጽላል ናይ ምርግጋት ጻዕሪ ሎሚ እውን ዕማም ኩሎም ኤርትራውያን ፖለቲካዊ ውዳቤታት ኮይኑ ዘሎ እዩ። ምምስራት ፖለቲካዊ ሓይልታት ኤርትራን ካልኦት ተበግሶታትን ኣብ ሕድሕዶም ዝነበረ ምፅልላም ምንጥቕቓዕን ምንፅጻግን ዘህደአ ምዃኑ ዘይከሓድ እዩ። ኣብዚ ቀረባ ስግረ ደባዊ ዓመፅ ህግደፍ ንምግጣምን ምቅላዕን ተጀሚሩ ዘሎ ሓባራዊ ንጥፈት እውን ክቕፅልን ክድንፍዕን ይግብኦ። እንተኾነ ጉዕዞና ትሕቲ ትፅቢት ናይ ህዝብና ናይ ለውጥን ሓቢርካ ምቅላስን ድሌት ምህላውና ተገንዚብና ኣብ ቅድሜና ተገቲሩ ዘሎ ሓላፍነት ክንፍፅም ከም ዝግባአና ኣብዚ ታሪካዊ ኣጋጣሚ ደጋጊምካ ምዝካሩ ኣገዳሲ እዩ። ሰልፊ ዲሞክራሲ ህዝቢ ኤርትራ ከም ወትሩ ሕድሪ ሰማእታት ኤርትራ ብምፅናዕ ኤርትራዊ ናይ ለውጢ ሓይልታት ብሓባር ዝቃለሰሉ መድረኽ ንምፍጣር ይግበር ኣብ ዘሎ ቃልሲ ከይሰልከየ ኩሉ ካብኡ ዝድለ ከበርክት ቅሩብ ምህላው ኣብዚ ታሪካዊ መዓልቲ ነፃነት ደጊሙ ሓይልታት ለውጢ ኤርትራ እውን ንኩሉ ተበግሶታት ነቲ ኣቐዲሙ ዝተነፀፈ ኣወንታዊ ባይታ ንድሕሪት ብዘይመልስ ኣመሓዲሩ ክቕፅሎ ትፅቢት ይገብረሉ። እቲ ካልእ ንመበል 35 ዓመት ናፅነት ኤርትራ ክንዝክር እንከለና ጎሲናዮ ዘይነሓልፍ ሎሚ ብፍላይ ኣብ ጎረባብትናን ዞባናን ብሓፈሻ ከዓ ኣብ ዓለምና ዝረአ ዘሎ ዘይርጉእ ኩነታትን ቅልጡፍ ናይ ሓይልታት ኣሰላልፋ ለውጥታትን እዩ። ብፌደራል መንግስቲ ኢትዮጵያ ተደጋጊሙ ዝለዓል ዘሎ ታሪካዊ ኮነ ሕጋዊ መሰረት ዘይብሉ ንልዑላውነት ኤርትራ ዝፈታተን ህርፋን ኣፍ ደገ ባሕርን ወደብ ዓሰብን ዝደረኾ ናብ ውግእ ከይዓርግ ዘስግእ ምትፍናን ብኣትኩሮ እንከታተሎ ኣብ ዘለናሉ ኢና መበል 35 መዓልቲ ነፃነት ንዝክር ዘለና። ኩሉ መደያዊ ዝምድና ክልል ትግራይ ምስ ኢትዮጵያ ኣብ ኣዝዩ ዘሰክፍ ደረጃ ይርከብ ኣሎ። ውግእ ሱዳን ካብ ዝጅምር 3 ዓመታት እኳ እንተሓለፎ ናይ ሰላም መስርዓይ ሓዘን ጥራሕ ዘይኮነ ምስ ጎረባብቲ ሃገራት ተወሳኺ ምትፍናን የርኢ ኣሎ። እዚ ምስቲ ህግደፍ ኣብ ዝተኣጎደ ህውከት ኢዱ ካብ ምእታው ዓዲ ዘይውዕል ምዃኑ ኣብ ህዝብና ዝሕድሮ ዘሎ ስግኣት ምግማቱ ዘፀግም ኣይኮነን። እዚ ኩሉ ስግኣታት ተደሚሩ ዝፈጠሮ ማሕበረ ቁጠባዊ ቅልውላውን ልምዓታዊ ብኩራት እውን ዘሰከፍ እዩ። እዚ ዘይርጉእ ዘበታውን ከባብያውን ምዕባሌታት ምስሊ ህገደፍ መልክዓቱ እንዳቀያየረ ክመፆ ዝፀንሐ ሎሚ እውን ጌና ዘይትካላዊ ርክባትን ዝምድናታትን ክፈጥር ሃንደፍደፍ ይብል ኣሎ። ድሮ ዝውሰድ ዘሎ ግፋ ነጋሪት ውግእ ምድሳቅን ምእጋድ ምንቅስቃስን እኹል ምልክት ስግኣት እዩ። ስለዚ ህዝቢ ኤርትራ ኣብዚ ታሪካዊ ዝኽሪ መዓልቲ ነፃነት ኣንጻር እቲ ናይ ኩሉ መከራኻ ጠንቂ ዝኾነ ዓመፀኛ ጉጅለ ድምፅኻ ናይ ምስማዕን ቃልስኻ ናይ ምሕዳስን ሓላፍነት ከም ዘለካ ክነዘኻኽረካ እዋናዊ እዩ። ዘለዓለማዊ ዝኽርን ክብርን ንሰማዕታት ኤርትራ ንቅዋማዊ ምሕደራ ዲሞክራስን ልምዓትን ነቃለስ 24 ግንቦት 2026 ናይ ሎሚ ርእሰ ዓንቀፅና ኣብዚ ይፍፀም።